የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 27 2018 ዓ.ም ተምረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማኅበረሰቡን ተቃርኖች ለመፍታት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ አረጋውያንን የተመለከተ አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤሌጎርጊስ ከባልደረባዬ በራና በርገኔ ጋር ወጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማህበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የተቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 27 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና በሚያወሳው ቀኖናዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው ቤተክርስቲያን ዓለምን ታዳምጣለችና ታገለግላለች በተሰኘ ንዑስ አርዕስት ላይ ያተኮረ የተቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን ቤተክርስቲያን የተጠራችው ሰብአዊነትን ለማገልገልና የማህበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች በማስከተል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ነሐሴ 27 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የተቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ላይ እንደተገለጸው።

ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Con l'incontro odierno iniziamo a riflettere sulla Costituzione pastorale Gaudium et Spes, con cui il Concilio Vaticano II ha inteso approfondire un tema fondamentale.
1: ውድ ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ በዛሬው ዕለት አስተምሯችን የሁለተኛው የቫቲካን ጉባኤ መሰረታዊ ጭብጥ የሆነውን የቤተ ክርስቲያንንና የዘመናዊው ዓለም ግንኙነትን ለመዳሰስ ያቀደውን በላቲን ቋንቋ ጋውዲየም ኤት ስፔስ በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና ማሰላሰል እንጀምራለን ቅዱስ ዮሐንስ 23ኛ እንደ አውሮፓውያኑ የቀን አቆጣጠር በጥቅምት 11 ቀን 1962 ዓ.ም የመክፈቻ ንግግራቸውን እንደጀመሩ ምንም እንኳን ለሃይማኖት ያለን ቅናት ቢያቃጥለንም ግዚያችን ካለፉት ዓመታት ጋር ሲነጻጸር ሙሉ በሙሉ የከፋ ነው ብለው የሚናገሩትን የጥፋት ትንቢት ለመቃወም ሞክረዋል እናም ከታሪክ ምንም የማይማሩ ነገር እንደሌላቸው አድርገው እስከሚመስል ድረስ እስከዚያ ይደርሳሉ ብለው እንደነበረ ይታወቃል ስለዚህ ለጉባኤው አባቶች የተሰጠው ተግባር ባሁኑ የሰው ልጅ ክስተቶች ሁኔታ የሰው ልጅ ወደ አዲስ የነገሮች ሥርዓት እየገባ ባለበት በሰዎች ሥራ በተገቢው ጊዜ የሚፈጽሙትና ብዙን ጊዜ ከመጠበቀው በላይ የሆኑ እና በጥበብ ሁሉንም ነገር አሉታዊ የሰው ልጅ ጉዳዮችን እንኳን ለቤተ ክርስቲያን ጥቅም የሚያዘጋጁትን የመለኮታዊ ጥበቃ ምስጢራዊ እቅዶችን ማየት ይሻለናል ሲሉም አክለው ገልጸው እንደነበረም ይታወቃል። ከሶስት ዓመታት በኋላ በላቲን ቋንቋ ጋውዲየም ኤት ስፔስ በአማርኛው ደስታና ተስፋ የተሰኘው የሐዋርያዊ ቀኖና አዋጅ በዚህ ግንዛቤ ውስጥ የቤተ ክርስቲያኗ ተፈጥሮ አስፈላጊ አካል እንደሆነ ተገንዝበዋል። ቀኖናው የእረኝነትን ባህሪ እንደ ተዋረድ ገልጾታል ስለዚህም የሐዋርያዊ ቀኖና የሚለው ስያሜ ተሰጥቶታል በየዋህነት ወይም በገራገርነት የሚደረግ የብሩህ ተስፋ ጥያቄ አይደለም ነገር ግን ስጋ በመልበስ ህይወታችንን ለመካፈል የሚመርጠውን የክርስቶስ ምስጢር የታደሰ ታማኝነት ነው ራሱን በሁሉም ረገድ እንደ ወንድሞቹ አድርጎ ቆጠረ ይለናል ወደ ዕብራውያን ምዕራፍ 2 ቁጥር 17 አሁንም ወደ ዕብራውያን ምዕራፍ 4 ቁጥር 15 ላይ እንደተገለጸው እናም የኃጢያትን ጤቶች በራሱ ላይ ወስዶ ለሁሉም በዛ ሆኖ ሞተ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ እንደተገለጸው ይህ በሰባዊነታችን ውስጥ መካፈል ክርስቶስ ቤተክርስቲያን እንድትከተል የሚጠራት መንገድ ነው ስለዚህ በላቲን ቋንቋ ጋውዲየም ኤት ስፔስ በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ቀኖና የሚጀምረው ቤተክርስቲያኗ የራሷን የዚህን ዘመን ዘዎች ደስታ ተስፋ ሐዘን ጭንቀት በተለይም ድሆች ወይም በማንኛውም መንገድ ከተቸገሩ ጋር እንደምትሆን በማወጅ ነው በተለይም ዛሬ ያጋጠሙን ባሉ ፈተናና ጥልቅ ለውጦች ፊት በአሁኑ ጊዜ በሚከሰቱ ክስተቶች በታሪክና በሰዎች ህይወት ውስጥ ግድለሽነትንና ቸልተኝነትን እንድንተው የሚጠይቅ መጋራት ነው እንደ ተመልካቾች ሆነን መቀጠል አንችልም ይልቁንም በልባችን ማዳመጥ ራሳችንን እንድንፈታተን መፍቀድና መሳተፍ አለብን በክርስቶስና በመንፈሱ ኃይል በመደገፍ አማኞች ወንድሞቻቸውንና የእህቶቻቸውን ሸክም እንዲሸከሙ ይጠራሉ በተለይም በፍትህ መጓደል በአድሎና በአመጽ የተደቆሱትን ማለት ነው በርግጥም በመጋራትና በቁርጠኝነት ብቻ በቂ ምላሾችን ማግኘት የሚቻለው የዚህ ዘመን መከራዎች ከሚገለጥልን ክብር ጋር ሊወዳደሩ አይችሉም የሚለውን እርግጠኝነት ስንቋደስ ብቻ ነው ወደ ሮም ሰዎች ምዕራፍ 8 ቁጥር 18 ላይ እንደተጻፈው በዚህ ረገድ ከሰው ልጅ ጋር ያለው ቅርበት ስለ ክስተቶችና ስለ ራይ ራሱ ጥልቅ ግንዛቤን ይከፍታል በተመሳሳይ መልኩ በላቲን ቋንቋ ጓውዲየም ኤት ስፔስ ደስታና ተስፋ የተሰኘው ሐዋርያዊ ቀኖና በተክርስቲያን ሁልጊዜ የጊዜ ምልክቶችን የመመርመርና በወንጌል ብርሃን የመተርጎም ኃላፊነት አለባት ሲል ያስታውሳል ስለዚህ ይህ የስምምነት ሕገ ቀኖና በተክርስቲያንን ለለውጥ ቀጣይነት ያለው ቁርጠኝነት እንድታደርግ አሳስቧታል በምድራዊ ምቾት እንዳልተነሳሳች ነገር ግን ብቸኛ ግብ ትፈልጋለች የክርስቶስን ሥራ በማወጅ በወዳጅ መንፈስ መሪነት ወደፊት ለመራመድ ክርስቶስም ወደዚህ ዓለም የገባው ለእውነት ለመመስከር ለማዳንና በፍርድ ላይ ላለመቀመጥ ለማገልገልና ላለመገልገል ነው ይለናል ሰነዱ ይህ በእውነቱ የሞራል ግዴታ ብቻ አይደለም። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለቤተ ክርስቲያን ለድሆች የሚሰጠው አማራጭ በዋናነት ስነ መለኮታዊ ምድብ እንጂ ባህላዊ፣ ማኅበራዊ፣ ፖለቲካዊ ወይም ፍልስፍናዊ ምድብ አይደለም። ክርስቶስን በእነርሱ ውስጥ እንድናገኝ ለዓላማዎቻቸው ድምፅን እንድንሰጥ፣ ነገር ግን ጓደኞቻቸው እንድንሆን፣ እንድናዳምጣቸው፣ ስለ እነርሱ እንድንናገርና እግዚአብሔር በእነርሱ በኩል ሊያካፍለን የሚፈልገውን ምስጢራዊ ጥበብ እንድንቀበል ተጠርተናል ይሉናል በላቲን ቋንቋ ኢቫንጀሊ ጋውዲዩም በአማርኛው የወንጌል ደስታ የተሰኘው ሐዋርያዊ ማሳሰቢያ በአንቀጽ 198 ላይ እንደተጠቀሰው። የክርስቲያን አንድነት ከእውነታው ጋር እንድንገናኝና በዘመናዊው ዓለም ውስጥ የግልና ማኅበራዊ ሕይወትን የሚገልጹትን ተቃርኖዎች እንድናጋልጥ ያደርገናል። ለምሳሌ ሳይንሳዊና ቴክኖሎጂያዊ እድገት ያለማቋረጥ አዳዲስ ዕድሎችን የሚሰጥ ነገር ግን ለእያንዳንዱ ብቻ እና የሰው ልጆች ሁልጊዜ ለራሳቸው ደህንነት በማስገዛት የማይሳካላቸው ወይም የህብረተሰብ ሕጎች የበለጠ ግልጽ የሆነ ግንዛቤ ሆኖም ግን ስለ መስጠት አቅጣጫ እርግጠኛ አለመሆንን ጨምሮ ወይም ደግሞ ሀብቶችና ኢኮኖሚያዊ ኃይል በብዛት የሚገኝ ሲሆን በሚያሳዝን ሁኔታ ዛሬ እንደ ጉባኤው ዘመን ሁሉ ከፍተኛ ቁጥር ያላቸው የዓለም ዜጎች አሁንም በረሃብና በደህንነት ይሰቃያሉ ይለናል። ወይም የፕላኔቷ የወደፊት ዕጣ ፈንታ አደጋ ላይ መሆኑን የጋራ ግንዛቤ ከራስ ወዳድነት ፍጆታ ለመላቀቅ አለመቻልና ጦርነት ሰላምን ለመገንባት ውጤታማ መንገድ ነው ከሚለው የተሳሳተ አስተሳሰብ ጋር ተጣምሮ የሚሄድ ደካማ አስተሳሰብ ነው። ጥልቅ ለውጦች በተከሰቱበት አሳሳቢ አለመመጣጠን በሚፈጥሩበት በዚህ ዘመን ቤተ ክርስቲያን የሰውን ልጅ ለማገልገል ተጠርታለች። የልባቸውን ጥልቅ ጥያቄዎችና በውስጣቸው ያሉትን ምንቾቶች በማዳመጥና በመቀበል ክርስቶስን ቁልፍ የትኩረት ነጥብና የሰው ልጅ ታሪክ ሁሉ ግብ በማለት ትጠቅሰዋለች። ስለዚህ በቤተ ክርስቲያን ውስጥ በእያንዳንዱ ደረጃና በእያንዳንዱ ዘመን እርሱ የእግዚአብሔር ባሪ ኑሮት ሳለ እንኳ ከእግዚአብሔር ጋር እኩልነትን እንደ መንጠቅ አድርጎ አልቆጠረውም። ነገር ግን እንደ ሰው ሆኖ በመወለድ የባሪያን መልክ ይዞ ራሱን ባዶ አደረገ። በሰው አምሳል ተገኝቶ በትሕትና ራሱን ዝቅ አደረገ። በዚህም የመስቀልን ሞት እንኳን በመቀበል እስከ ሞት ድረስ ታዛዥ ሆነ ይለናል ወደ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ላይ እንደተጠቀሰው። ውድ ወንድሞችና እህቶች፣ ከዘመናት ሰዎችና ወንዶች ጋር የምትቀራረብ ደስታና ተስፋ ጋውዲዩም ኤት ስፔስ ወንጌልን የምታወጅና የምትመሰክር ቤተ ክርስቲያን ልዩ ባህሪ ይሁን።

ክቡራንና ክቡራት አድማጮቻችን ይሄ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የተክላላ የትምርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 27 2018 ዓ.ም ተመረጠ ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል አረጋውያንን በተመለከተ ባልደረባችን በረና በርግኔ ያዘጋጀውን አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አረጋውያን በርጅናዬ ዘመን አትጣለኝ ጉልበተም ባለቀ ጊዜ አትተወኝ በመዝሙረ ዳዊት ምዕራፍ 71 ከቁጥር 9 ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማህበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግስት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማህበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በርግጥ በወጣቶችና በአረጋውያን መሐከል በመፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተክርስቲያንን እንዴት በወደዱ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከነርሱ እንደምበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በህብረተሰቡ ውስጥ ትልቅ ለውጥ ያመጣል። ህብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ህብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በህብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው። የሚያስታውስ ቤተሰብ ግን ተስፋ አለው። ችግር ይፈጠራሉ በሚል ሰበብ ለአረጋውያን ቦታ የሌለው ወይም እነርሱን ገለል የሚያደርግ ህብረተሰብ በገዳይ ቫይረስ የተጠቃ ነው። ስሩ የተነቀለ ነው። በባህላዊ መመረጥ፣ በስር መሠረት መነቀልና ሕይወታችንን በሚቀርጹ የእርግጠኝነት ስሜት መጥፋት ምክንያት በዘመናችን የሚታየው ወላጅ አልባነት ቤተሰቦቻችንን፣ ልጆችን በጋራ ታሪክ የዳበረ አፈር ላይ ሥራቸውን የሚተክሉባቸው ስፍራዎች እንድናደርጋቸው ፈተና ሆኖብናል። ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያሉ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳል። በቤተሰብ ውስጥ በልጆች መከባበር የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሠረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል፣
ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርግ በቤት ውስጥ በፍቅርና በትምርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትዕግስትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተመክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲታዩ በትዕግስት ማስተማር አስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ምስት መካከል ያለው ፍቅርና ከእርሱም የሚመነጨውን ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር፣ ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጥ

አዊ ኃይል ነው። ይህም ለጋብቻ ህብረትና ለቤተሰብ መሰረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ፣ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህ ዘመዶች እንደ ባለንጣዎች፣ እንደ ስጋትና ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየት መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለእነርሱ ዋጋ መስጠትን፣ እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

አድማጮቻችን የዛሬው የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

gatte, diligenter, die

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 28 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 28 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ብፁዕ ፖል ሪቻርድ ጋላገር በሞስኮ ያደረጉትን ጉብኝት ተከትሎ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲ ትከተላለች ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው እለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረቦቼ ዘላለም ኃይሉና በራና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: በቅድስት መንበር የመንግስታትና ዓለም አቀፍ ድርጅት ግንኙነት ክፍል ዋና ጸሐፊ የሆኑት ብፁዕ ፖል ሪቻርድ ጋላገር በሞስኮ ያደረጉት ጉብኝት ተከትለው ከቫቲካን ዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲ ትከተላለች ማለታቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ ያደረጉትን ጉብኝት ተከትሎ ከቫቲካን ዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲን ትከተላለች ማለታቸው ተገልጿል። የቅድስት መንበር የዲፕሎማሲ ጉዳዮች ኃላፊ ነሐሴ 22 ቀን 2018 ዓመተ ምህረት አርብ ዕለት ወደ ሮም የሚወስዳቸውን አውሮፕላን ሲሳፈሩ በሞስኮ ሰማይ ላይ ፀሐይ በደማቁ ታበራ የነበረ ቢሆንም ሮም ሲደርሱ ግን መሽቶ እንደነበርና ጉዞው በኢስታንቡል በኩል የተደረገ ረጅምና ድካሚ ጉዞ እንደነበርም ተገልጿል። በሩሲያና በአውሮፓ ህብረት ሀገራት መካከል ያለው ቀጥተኛ የበረራ ግንኙነት መቋረጥ ወደ ሞስኮ ለመድረስ ያሉትን አማራጮች የገደበ ሲሆን ከዚህም ባሻገር ጥቂት የማይባሉ በረራዎች በረጅሙ የበረራ መንገዶች ለመጓዝ መገደዳቸውና ይህም ከኢስታንቡል ተነስቶ የባልካን አካባቢን ማቋረጥን የዩክሬን ድንበሮችን አቅጣጫ ተከትሎ መሄድንና በመጨረሻም የቤላሩስን የአየር ክልል ማቋረጥን እንደሚያካትት ተገልጿል። እንደ አውሮፓውያን አቆጣጠር ከ2022 ዓ.ም በፊት ለአራት ሰዓታት ያክል ብቻ በረራ ይደረግ የነበረው አሁን በአውሮፕላን በረራዎችና በየመሃሉ በሚደረጉ ማረፊያዎች ምክንያት ቢያንስ 12 ሰዓታት የሚወስድ ሲሆን ይህንን ተከትሎ ሊቀ ጳጳስ ፖል ሪቻርድ ጋላገር ጉዞው ረጅምና አድካሚ ጉዞ እንደነበር ገልጸው ነገር ግን ይህ ጉዞ ተምሳሌታዊ ትርጉም እንዳለውና ከ2022 ዓመተ ምህረት በፊት ወደ ሞስኮ ለመድረስ ጥቂት ሰዓታት ብቻ ይፈጅ እንደነበር ዛሬ ግን መንገዱ ረዘም ያለ መሆኑን ጠቅሰዋል። ይህ ጉዞ ቅድስት መንበር በሩሲያና በዩክሬን መካከል እንዲደረግ የምትፈልገውን የሰላም ውይይት ፍላጎት ያሳያል የተባለ ሲሆን ከዚህ ቀደም በቅድስት መንበር በሚገኘው የሩሲያ ፌዴሬሽን ኤምባሲ እንዲሁም በሞስኮ በሚገኙት የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጆቫኒ ዳንኤሎ አማካኝነት ለዓመታት ሲደረግ የቆየ ውይይት መሆኑን የገለጹት ሊቀ ጳጳስ ጋላገር ይህ ለዚህ ጉዞ የተሰጠውን ቁርጠኝነት አስፈላጊነት እንደሚያሳይ ብሎም ጉዞው የተከናወነው በቅድስት መንበር ስምና በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቡራኬ መሆኑን ገልጸዋል። ሊቀ ጳጳስ አቡነ ፖል ሪቻርድ ጋላገር ወደ ሞስኮ ያደረጉት ጉብኝት በሩሲያ ባለሥልጣናት ዘንድ ከፍተኛ አድናቆት እንዳተረፈ እና ይህም ከሩሲያ ውጪ ጉዳይ ሚኒስቴር ላቭሮቭ እና ከአማካሪያቸው ጋር በተደረገው ይፋዊ ውይይቶች ላይ በግልጽ የታየ መሆኑን የተነገረ ሲሆን በውይይቱ ወቅት ከዩክሬን ጋር እየተካሄደ ያለው ጦርነት ጉዳይ ትልቅ ትኩረት ማግኘቱንና ጋላገር ግጭቱን ለማስቆም ብቸኛው መንገድ ወደ ዲፕሎማሲያዊ ጥረት መመለስ እንደሆነ በተደጋጋሚ አጽንኦት ሰጥተው ማንሳታቸው ተገልጿል። ጦርነቱ በቀጠለ ቁጥር ግንኙነቶችን መልሶ ለመገንባት ያለው ሁኔታ ይበልጥ አስቸጋሪ እየሆነ እንደሚሄድ የገለጹት ሊቀ ጳጳሱም በርካቶች በጦርነቱ መጎዳታቸውና እስካሁንም ድረስ በርካታ ያልዳኑ ቁስሎች ቢኖሩም ነገር ግን በታሪክ እንደሚታወቀው ሁሉም ግጭቶችና ጦርነቶች በመጨረሻ የሚቋጩት በድርድርና በስምምነት መሆኑን ገልጸው ከዚያም በጠላትነት ይተያዩ የነበሩ ወገኖች መካከል የእርስ በርስ ግንኙነት መልሶ የመገንባት ሂደት እንደሚጀመርና በዚህም ረገድ ዲፕሎማሲያዊ መፍትሄ እንደሚቀርብም አስረድተዋል። ይህንን ማወጅ እንደ ቤተ ክርስቲያን የእኛም ኃላፊነትና ግዴታ ነው ያሉት ሊቀ ጳጳሱም ወደ ሞስኮ የተጓዙት ስለ ሰላም ለመናገር በጦርነቱ ምክንያት የተረበሹትን ነፍሳት ለማጽናናትና ለማበረታታት እንዲሁም ጽናት እንዲኖራቸው የሰላም መንገድ እንዲከተሉና የተሻለ ቀን እንደሚመጣ እምነቱ እንዲኖራቸው ለመናገርና ለማበረታታት እንደሆነም ገልጸዋል። ከሁለትዮሽ ውይይቱ በኋላ የሩሲያ ውጭ ጉዳይ ሚኒስቴር ላቭሮቭ በሰጡት ቃለ መጠይቅ ላይ እንደተናገሩት ሊቀ ጳጳሱ በውይይቱ ወቅት ግጭቱ በተቻለ ፍጥነት እንዲቆም አጠቃላይ ጥሪ ከማቅረብ ውጪ ወደ ዝርዝር ጉዳዮች ያልገቡበትን ምክንያት የተጠየቁት ሊቀ ጳጳስ ጋላገር ይህ እውነት መሆኑን ገልጸው ቤተ ክርስቲያን ሁሌም የምትከተለው አቋም ይህንን መሆኑን፣ ቅድስት መንበር በድርድሩ ዝርዝር ጉዳዮች ውስጥ እንደማትገባ እንዲሁም ቴክኒካዊ መፍትሄዎችን እንደማታቀርብ አስታውሰው ምክንያቱም እነዚህ ጉዳዮች በቀጥታ የተፋላሚ ወገኖች ኃላፊነት መሆናቸውና ይልቁንም ቅድስት መንበር ይህንን ኃላፊነት በማስታወስ ወገኖቹ በቁም ነገር ውይይት ለመጀመር የሚያስችል በጎ ፍቃድ እንዲያሳዩ ጥሪ እንደምታቀርብ ጠቁመው ይህንንም የምታደርገው ለሩሲያ ፌዴሬሽን፣ ለዩክሬንና ለሌሎች ሀገራትም ጥሪ በማቅረብ እንደሆነ እና ለውይይት ምቹ ሁኔታዎችን ለመፍጠር ሁሉም አይነት ጥረቶች እንዲደረጉ ጥሪዋን እንደምታቀርብም አመላክተዋል። ጦርነቱ ምክንያት ሲቪሉ ማህበረሰብ እየደረሰበት ያለውን ስቃይ ከግምት ውስጥ በማስገባት እንዲሁም ብፁዕ አቡነ ካርዲናል ማቴዎ ዙፒ ወደ ሩሲያ ፌዴሬሽን የሚያደርጉትን ጉዞ ከግምት በማስገባት የሰብአዊ ድጋፍ ስራዎችን ማጠናከር አስፈላጊ መሆኑን በአጽንኦት ሲናገሩ የቆዩት ሊቀ ጳጳሱም በዚህ ረገድ ቅድሚያ የሚሰጣቸው ጉዳዮችን አስመልክተው እንደተናገሩት ይህ ጉዳይ እጅግ ወሳኝ መሆኑን እና ቅድስት መንበርም የበኩሏን አስተዋጽኦ እያበረከተች እንደምትገኝ ጠቁመው ይህ ጥረቷም እስካሁን ድረስ ከፍተኛ አድናቆት ማግኘቱን የገለጹ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ራሳቸው በሰብአዊ ጉዳዮች ላይ ትኩረት ማድረግና አጽንኦት መስጠት እንደሚገባ ማሳሰባቸውን አስታውሰዋል። ከዚህም በተጨማሪ የብፁዕ ካርዲናል ዙፒ የሰላም ተልእኮ እንደሚቀጥልና በአካባቢው የምትገኘው ቤተክርስቲያን እንዲሁም የካቶሊክ ማህበረሰቦች ያከናወኑ ያሉትን ተግባራት ለመመልከትና ለመመስከር እንዲችሉ በቅርቡ ወደ ሞስኮ እንደሚመለሱም ያላቸውን ተስፋም ገልጸዋል። ቅድስት መንበር የውይይትና የድርድር መንገድን እንደገና ለመክፈት የሚያስችል አዎንታዊ ሚናዋን ለማስበርከት ያላትን ፍላጎት አስመልክቶ የተጠየቁት ሊቀ ጳጳስ ጋላገር ይህ ጥረት ቀደም ብሎ የተጀመረ ነገር ቢሆንም እስካሁን ድረስ ግን ወደ ተግባር እንዳልተለወጠ አመላክተው በቅድስት መንበር ዲፕሎማሲያዊ መስሪያ ቤቶች በኩል ቀጥተኛ ተሳትፎ እንዲኖር ፍላጎቱ ያለ እንደማይመስላቸው ነገር ግን ጉዳዩን ችላ ብለው እንዳልተውትና ያሳዩት ተነሳሽነት አድናቆት ማግኘቱንም ጠቁመዋል። በዚህ ረገድ መልእክቱ ግልጽ መሆኑንና በዛሬው ዓለም ማንም ሰው ብቻውን ምንም ነገር መፍታት እንደማይችል ያመላከቱት ሊቀ ጳጳሱ ሩሲያም ሆነ ዩክሬን የዓለም አቀፉ ማህበረሰብና አጋሮቻቸውን እንደሚፈልጉ ጠቁመው ቅድስት መንበር የአደራዳሪነት ጥረቷን በማቅረብና በማጠናከር በማንኛውም መንገድ ለመርዳት ዝግጁ መሆኗን ለሁለቱም ወገኖች እንገልጻለን ያሉ ሲሆን በጽኑነታቸው አክለውም ይህንን ለማከናወን ያለው ግብአት ውስን ቢሆንም ይህ በቀልቦና የሚደረግ ጥረት መሆኑን አስረድተዋል። ሞስኮ ውስጥ ከዲፕሎማሲው ማህበረሰብ ጋር የመገናኘት እድል የነበራቸው ሊቀ ጳጳሱ ቅድስት መንበር በተመሳሳይ ጊዜ ከዩክሬንና ከሩሲያ ጋር በመወያየት ረገድ ስኬታማ የዲፕሎማሲያዊ አቅም መገንባቷን አስመልክቶ እንደተናገሩት ሞስኮ ውስጥ ከተለያዩ የዲፕሎማሲ ተወካዮች ጋር ያደረጉት ስብሰባዎች የቅድስት መንበርን የውይይት መንገድ ክፍት የማድረግ ተነሳሽነት ማጠናከር እንደቻሉና በዚህ ረገድ ሰዎችን ወይም ሀገራትን ማገልገል ምንም እንደማያላቸውን ጠንካራ እምነት ጠቁመው ይህ የቅድስት መንበር አቋም መሆኑን የገለጹት ሲሆን በእርግጥ እያንዳንዱ ሀገር የራሱን ስትራቴጂ በራሱ የመወሰን ሙሉ መብት እንዳለው አስታውሰው ሞስኮ በመምጣትና በሌሎች በአሁኑ ወቅት የሚደረጉትን ነገር በማድረግ እስካሁን የተተገበሩት ስትራቴጂዎች ይህንን አሳዛኝ ሁኔታ የመፍታት ረገድ ውጤት እያስገኘ መሆኑን አመላክተዋል። ከሩሲያ ውጪ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ከተወያዩባቸው ጉዳዮች መካከል በተለያዩ የዓለም ክፍሎች የሚገኙ ክርስቲያኖችን የሚመለከቱ ሐሳቦች እንደሚገኙበትና በዚህ ረገድ ቅድሚያ የሚሰጣቸው ጉዳዮች ምን ምን እንደሆኑ የተጠየቁት ሊቀ ጳጳስ ጋላገር ከውጪ ጉዳይ ሚኒስትሩ ጋር በዩክሬን ውስጥ ካለው ጦርነት ጋር ብቻ የተያያዘ ሳይሆን በተለያዩ ጉዳዮች ለዓመታት የዘለቀ ግንኙነት እንዳላቸው ጠቁመው ሩሲያ ከራሷ ኦርቶዶክስ ክርስትና ሃይማኖት ተከታዮች ጋር ጥልቅ ትስስር እንዳላት እንዲሁም በተለያዩ የዓለም ክፍሎች ችግር የሚገጥማቸውን ክርስቲያኖች ጨምሮ ምንም እንኳ በአንዳንድ አገራት ሁኔታው በይፋ ሃይማኖታዊ ስደት ብሎ መጥራት ትክክል ባይሆንም የደህንነት እጦት፣ መድሎ፣ የተዘባባ አመለካከትና መገለል በሚታይባቸው ቦታዎች ለሚገኙ ክርስቲያኖች ሁሉ የጋራ ስጋት እንዳለ ገልጸው ይህ የጋራ ቁርጠኝነታችንን ለማድረስ የምንጥርበት ዘርፍ ነው ብለዋል። ሞስኮን በጎበኙበት ወቅት በሩሲያ የሚገኘውን የካቶሊክ ማህበረሰብ የመገናኘትና የሰላም አራማጅ እንዲሆኑ የማበረታታት እድል ያገኙት ሊቀ ጳጳስ ጋላገር በዚህ ረገድ የካቶሊክ ቤተክርስቲያን ቁርጠኝነት ምን መሆን እንዳለበት ተጠይቀው ከሃይማኖት አባቶች፣ ከቀዳማውያት ማህበረሰብ አባላትና ከተለያዩ ካህናት ጋር ባደረጉት ውይይት እነርሱ ቀድሞውንም የሰላም አራማጆች እንደሆኑና በዕለት ተዕለት ሕይወታቸው ትናንሽ የሰላም ድልድዮችን በመገንባት ይህንን ተግባራዊ እንደሚያደርጉ መናገራቸውና ባላቸው ቀረቤታ በማህበረሰቡ ላይ ተጽዕኖ የማሳደር አቅም ስላላቸው የቤተ ክርስቲያንን የበጎ አድራጎት ስራዎች የሚያስቀጥሉ እንዲሁም በቤተ ክርስቲያን የትምህርትና የጤና ተቋሞች አማካኝነት በስራ ላይ የሚገኙ በመሆናቸው ይህ ደግሞ በቤተ ክርስቲያኗ ለእርቅና ለሰላም ያላትን ቁርጠኝነት የሚያሳይ ተጨባጭ ማሳያ ስለሆነ ይህ ከማንኛውም ቃል በላቀ ሁኔታ አሳማኝና ገላጭ መሆኑን አስምረውበታል። በእነዚህ ዓለም ክፍሎች ውስጥ ባሉት እጅግ አስቸጋሪ ሁኔታዎች ምክንያት ሁለንተናዊቷ ቤተ ክርስቲያን እነዚህን ማህበረሰቦች እንዴት የበለጠ መደገፍ እንደምትችል፣ እረኞቻቸውንና ምእመናኑን እንዴት ማበረታታትና መንፈሳዊ ትስስሮችን እንዴት ማስቀጠል እንደምትችል ማሰብ እንዳለባት አሳስበው ወደ ዓለም የትኛውም ክፍል ለጉብኝት በሚሄዱበት ወቅት የሚያገኙዋቸውን ሰዎችና ማህበረሰቦች ሁልጊዜ በጸሎታቸው እንደሚያስቧቸው የገለጹ ሲሆን ስለ ተልእኮው ዲፕሎማሲያዊ ገጽታም ተመሳሳይ ነገር ማለት እንደሚችሉ ጠቁመው የሰላምና የፍትህ ፍላጎቶችን ሁልጊዜ በጸሎታቸው እንደሚደግፉ ሰላም ከእግዚአብሔር የሚሰጥ ስጦታ ስለሆነ በዚህ ጊዜ ምንኑ እንዳደረጉ ገልጸው ይህንን ሰላም ለመቀበል ዝግጁ መሆን ግን በእያንዳንዱ ሰው ላይ የተመሰረተ መሆኑን በማሳሰብ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 28 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን የነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ኢየሱስ መንግሥተ ሰማያትን በምልክቶችና በተአምራት የገለጸው ለምንድን ነው? ኢየሱስ ንግግሩ በምልክቶችና በተአምራት እንዲታጀብ ያደረገው የእግዚአብሔር መንግሥት በእርሱ በመሲሁ እንደሚገኝ ለመመስከር ነው። አንዳንድ ሰዎችን ከበሽታቸው ብፈውስም እንኳን ወደ ዓለም የመጣው ከዚህ በታች ያሉትን ክፋቶች ሁሉ ለማጥፋት ሳይሆን በተለይ ከኃጢአት ባርነት ነፃ ሊያወጣን ነው። አጋንንትን ማስወጣቱ የእርሱ መስቀል በዚህ ዓለም ገዢ በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ላይ ድልን እንደሚያቀዳጅ አመለከተ። በመንግሥቱ ኢየሱስ ለሐዋርያቱ ምን ሥልጣን ሰጣቸው? ኢየሱስ የትንሣኤ የወደፊት ምስክሮች ይሆኑ ዘንድ 12ቱን መረጠ። የተልእኮ የማስተማር፣ ኃጢአትን ይቅር የማለት እና ቤተ ክርስቲያንን የመገንባትና የማስተዳደር ሥልጣን ተጋሪዎች አደረጋቸው። በዚህ ማኅበር ውስጥ ጴጥሮስ የመንግሥተ ሰማይን መክፈቻዎች ተቀበለ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 በተልእኮውም ውስጥ እምነትን የመጠበቅና ወንድሞቹን የማበረታታትን ቀዳሚ ስፍራ ያዘ። ተአምራዊ የመልክ መለወጥ ትርጉሙ ምንድን ነው? ተአምራዊ የመልክ መለወጥ በተለይ ቅድስት ሥላሴን ያመለክታል። ይኸውም አብ በድምፅ ወልድ ሰው በሆነው በኢየሱስ መንፈስ ቅዱስ በደማቅ ደመና ተገለጠ። ቅዱስ ቶማስ አኩናንስ ኢየሱስ ከሙሴና ከኤልያስ ጋር ስለ መታየቱ በሉቃስ ወንጌል ምዕራፍ 9 ከቁጥር 31 መነጋገሩ የእርሱ ክብር የሚመጣው በመስቀል መንገድ መሆኑን፣ ደካማ ሰውነታችንን የእርሱ ወደሚመስል ክቡር አካል የሚለውጠውም በፊልጵሶስ መልእክት ምዕራፍ 3 ከቁጥር 21 ትንሣኤውንና ዳግመኛ በክብር መምጣቱን በተስፋ እንደሚጠባበቅ ይገልጻል። አምላካችን ክርስቶስ ሆይ በመስቀል ላይ ስትሞት በሚያዩ ጊዜ ሕማማቴ በፍቃድ እንደመጣ ተረድተው አንተ በእርግጥም የአብ ክብር መሆኔን ለዓለም ያውጅ ዘንድ በተራራ ላይ መልክህ ተለወጠ። ደቀ መዛሙርትህም እስከተቻላቸው ድረስ ክብርህን አዩ። የቢዛንታይን ሥርዓት አምልኮ የኢየሱስ የመሲህነት ወደ ኢየሩሳሌም መግባት የተከናወነው እንዴት ነው? የተወሰነው ጊዜ በደረሰ ጊዜ ኢየሱስ ሕማማቱን ሊቀበል ሊሞትና ከሙታን ተለይቶ ሊነሣ ወደ ኢየሩሳሌም ሊወጣ መረጠ። የመንግሥቱንም መምጣት እንደሚያሳይ መሲህ ንጉሥ በአህያ ላይ ተቀምጦ ወደ ከተማው ገባ። ትንንሽ ልጆችም በደስታ ተቀበሉት። የእርሱንም የውዳሴ ዜማ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና አድነን በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 እየተባለ በሥርዓተ ቅዳሴ ወቅት ይዘከራል። ቤተ ክርስቲያን የሕማማት ሳምንትን ሥርዓተ አምልኮ የምትጀምረው ኢየሱስ ወደ ኢየሩሳሌም የገባበትን የሆሳዕና ዕለት በማክበር ነው። ኢየሱስ ክርስቶስ በጰንጠናዊ ጲላጦስ ዘመን ተሰቃየ፣ ተሰቀለ፣ ሞተ፣ ተቀበረ። የኢየሱስ የፋሲካ ምስጢር አስፈላጊነት ምንድን ነው? ሕማማቱን፣ ሞቱን፣ ትንሣኤውና የክብር ዕርገቱ የያዘው የኢየሱስ የፋሲካ ምስጢር የክርስቲያናዊ እምነት ማዕከል ነው። ምክንያቱም የእግዚአብሔር የማዳን ዕቅድ ለአንዴና ለመጨረሻ ጊዜ የተፈጸመው በልጁ በኢየሱስ ክርስቶስ ፈዋሽ ሞት ነውና። ኢየሱስን ሞት እንዲፈረድበት የቀረቡ ክሶች ምን ነበሩ? አንዳንድ የእስራኤል መሪዎች ኢየሱስን የከሰሱት ሕገ ኦሪት፣ የኢየሩሳሌም ቤተ መቅደስ በተለይም ራሱን የእግዚአብሔር ልጅ ነኝ በማለት በአንድ እግዚአብሔር የማመን እምነትን ጥሷል በማለት ነው። በዚህ ምክንያት የሞት ፍርድ እንዲፈረድበት ለጲላጦስ አሳልፈው ሰጡት። ኢየሱስ ለእስራኤል ሕግ የነበረው አቋም ምን ነበረ? ኢየሱስ በሲና ተራራ ላይ ለሙሴ ከእግዚአብሔር የተሰጠውን ሕግ ትክክለኛ ትርጉሙን እንዲይዝ በማድረግ ፈጸመው እንጂ አላፈረሰም። እርሱ ራሱ ይህን ሕግ ሙሉ በሙሉ የፈጸመው መለኮታዊ ሕግ አውጪ ነበረ። ከዚህ በተጨማሪ እንደ ታማኝ አገልጋይነቱ ኃጢአትን በምደመስስ የመስቀል ላይ ሞቱ አማካይነት በመጀመሪያው ኪዳን ዘመን በሰዎች ለተፈጸሙ ጥፋቶች በዕብራውያን መልእክት ምዕራፍ 9 ከቁጥር 15 ሁሉ ብቸኛ ማስተሰሪያ የሚሆን መሥዋዕት አቀረበ።
በኢየሩሳሌም የነበረው ቤተ መቅደስ በተመለከተ የኢየሱስ አቋም ምን ነበር? ኢየሱስ የኢየሩሳሌም ቤተ መቅደስን ይጣላል ተብሎ ተከሰሰ። እርሱ ግን የአባቱ ቤት እንደሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 አድርጎ ያከብረው ነበር። አብዛኛውን ትምህርቱን ያስተማረውም እዚያ ነበር። ነገር ግን ከራሱ ጋር አያይዞ ቤተ መቅደሱ እንደምፈርስ ተነበየ። ራሱንም እግዚአብሔርን ሕዝቡ መካከል የሚኖርበት እውነተኛ ስፍራ እንደሆነ አመለከተ። ኢየሱስ የእስራኤልን በአንድ አምላክና አዳኝ ማመን ተቃውሟልን? መሲያዊ የተስፋ ቃሉን የፈጸመበትና ኃጢአትን ይቅር በማለት እግዚአብሔር ጋር ትክክል መሆን የገለጸበትን አስደናቂ መለኮታዊ ሥራ ባከናወነ ጊዜ እንኳን በአንዱ እግዚአብሔር ማመንን ከቶ አልተቃወመም። ነገር ግን ኢየሱስ በእርሱ እንዲያምኑና ከኃጢአታቸው እንዲመለሱ ያቀረበው ጥሪ እግዚአብሔርን እንደ መስደብ ተቆጥሮ በአይሁድ ሸንጎ ፊት ሞት እንዲፈረድበት ያስቻለ አሳዛኝ አለመግባባት መሆኑን መረዳት ይቻላል። ለኢየሱስ ሞት ተጠያቂ ማን ነው? የኢየሱስ ሕማማትና ሞት በዚያን ዘመን አይሁዳውያንን ሁሉ ወይም በዘሮቻቸው ምክንያት የመጣ ነው ብሎ በጅምላ መናገር አይቻልም። እያንዳንዱ ኃጢአተኛ ማለትም እያንዳንዱ ሰው የአዳኙ ሕማማት እውነተኛ ምክንያትና መሣሪያ ነው። በዚህ ረገድ በይበልጥ የሚወቀሱት በተለይ ክርስቲያኖች ሆነው ዘውትር በኃጢአት የሚወድቁ ወይም በክፋታቸው የሚደሰቱት ናቸው። የኢየሱስ ሞት የእግዚአብሔር ዕቅድ አካል የሆነው ለምንድን ነው? እግዚአብሔር በኃጢአት ምክንያት ሞት ተፈርዶባቸው የነበሩትን ሰዎች ሁሉ ከራሱ ጋር ለማስታረቅ ስለፈለገ ራሱን ስለ ኃጢአተኞች አሳልፎ የሚሰጥ ልጁን ለመላክ በፍቅሩ ወሰነ። በተለይ የመከረኛው አገልጋይ መሥዋዕት እንደሆነ ተደርጎ በብሉይ ኪዳን የተነገረው ኢየሱስ ሞት የተፈጸመው በቅዱሳት መጻሕፍት መሠረት ነው። ክርስቶስ ራሱን ለአብ የሰወው በምን ዓይነት መንገድ ነው? የክርስቶስ ሙሉ ሕይወት የደህንነት ዕቅዱን ለመፈጸም ለአብ በፈቃደኝነት የተሰጠ መሥዋዕት ነው። እርሱ ሕይወቱን ለብዙዎቹ ቤዛ አድርጎ በማርቆስ ወንጌል ምዕራፍ 10 ከቁጥር 45 ሰጠ። በዚህም መንገድ የሰውን ዘር በሙሉ ከእግዚአብሔር ጋር አስታረቀ። ሰብአዊነቱ የሁሉንም ሰዎች ደህንነት የሚመኘው የዚህ መለኮታዊ ፍቅሩ ነጻና ፍጹም መሣሪያ ለመሆን የእርሱ ሕማማትና ሞት በግልጽ አሳየ። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ የተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 547 እስከ 647 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የነሐሴ 28 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/

በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ የሆኑት ሊቀ ጳጳስ ብፁዕ ፖል ሪቻርድ ጋላገር በሞስኮ ያደረጉትን ጉብኝት ተከትሎ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲ ትከተላለች ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው እለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረቦቼ ዘላለም ኃይሉና በራና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: በቅድስት መንበር የመንግስታትና ዓለም አቀፍ ድርጅት ግንኙነት ክፍል ዋና ጸሐፊ የሆኑት ብፁዕ ፖል ሪቻርድ ጋላገር በሞስኮ ያደረጉት ጉብኝት ተከትለው ከቫቲካን ዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲ ትከተላለች ማለታቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ ያደረጉትን ጉብኝት ተከትሎ ከቫቲካን ዜና አገልግሎት ጋር ባደረጉት ቃለ ምልልስ ቅድስት መንበር በሰላም የሚያምን ዲፕሎማሲን ትከተላለች ማለታቸው ተገልጿል። የቅድስት መንበር የዲፕሎማሲ ጉዳዮች ኃላፊ ነሐሴ 22 ቀን 2018 ዓመተ ምህረት አርብ ዕለት ወደ ሮም የሚወስዳቸውን አውሮፕላን ሲሳፈሩ በሞስኮ ሰማይ ላይ ፀሐይ በደማቁ ታበራ የነበረ ቢሆንም ሮም ሲደርሱ ግን መሽቶ እንደነበርና ጉዞው በኢስታንቡል በኩል የተደረገ ረጅምና ድካሚ ጉዞ እንደነበርም ተገልጿል። በሩሲያና በአውሮፓ ህብረት ሀገራት መካከል ያለው ቀጥተኛ የበረራ ግንኙነት መቋረጥ ወደ ሞስኮ ለመድረስ ያሉትን አማራጮች የገደበ ሲሆን ከዚህም ባሻገር ጥቂት የማይባሉ በረራዎች በረጅሙ የበረራ መንገዶች ለመጓዝ መገደዳቸውና ይህም ከኢስታንቡል ተነስቶ የባልካን አካባቢን ማቋረጥን የዩክሬን ድንበሮችን አቅጣጫ ተከትሎ መሄድንና በመጨረሻም የቤላሩስን የአየር ክልል ማቋረጥን እንደሚያካትት ተገልጿል። እንደ አውሮፓውያን አቆጣጠር ከ2022 ዓ ም በፊት ለአራት ሰዓታት ያክል ብቻ በረራ ይደረግ የነበረው አሁን በአውሮፕላን በረራዎችና በየመሃሉ በሚደረጉ ማረፊያዎች ምክንያት ቢያንስ 12 ሰዓታት የሚወስድ ሲሆን ይህንን ተከትሎ ሊቀ ጳጳስ ፖል ሪቻርድ ጋላገር ጉዞው ረጅምና አድካሚ ጉዞ እንደነበር ገልጸው ነገር ግን ይህ ጉዞ ተምሳሌታዊ ትርጉም እንዳለውና ከ2022 ዓ ም በፊት ወደ ሞስኮ ለመድረስ ጥቂት ሰዓታት ብቻ ይፈጅ እንደነበር፣ ዛሬ ግን መንገዱ ረዘም ያለ መሆኑን ጠቅሰዋል። ይህ ጉዞ ቅድስት መንበር በሩሲያና በዩክሬን መካከል እንዲደረግ የምትፈልገውን የሰላም ውይይት ፍላጎት ያሳያል የተባለ ሲሆን ከዚህ ቀደም በቅድስት መንበር በሚገኘው የሩሲያ ፌዴሬሽን ኤምባሲ እንዲሁም በሞስኮ በሚ

የሚገኙት የቅድስት መንበር ሐዋርያዊ ተወካይ በሆኑት ሊቀ ጳጳስ ጆቫኒ ዳንኤሎ አማካኝነት ለዓመታት ሲደረግ የቆየ ውይይት መሆኑን የገለጹት ሊቀ ጳጳስ ጋላገር ይህ ለዚህ ጉዞ የተሰጠውን ቁርጠኝነት አስፈላጊነት እንደሚያሳይ ብሎም ጉዞው የተከናወነው በቅድስት መንበር ስምና በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቡራኬ መሆኑን ገልጸዋል። ሊቀ ጳጳስ አቡነ ፖል ሪቻርድ ጋላገር ወደ ሞስኮ ያደረጉት ጉብኝት በሩሲያ ባለሥልጣናት ዘንድ ከፍተኛ አድናቆት እንዳተረፈ እና ይህም ከሩሲያ ውጪ ጉዳይ ሚኒስቴር ላቭሮቭ እና ከአማካሪያቸው ጋር በተደረገው ይፋዊ ውይይቶች ላይ በግልጽ የታየ መሆኑን የተነገረ ሲሆን በውይይቱ ወቅት ከዩክሬን ጋር እየተካሄደ ያለው ጦርነት ጉዳይ ትልቅ ትኩረት ማግኘቱንና ጋላገር ግጭቱን ለማስቆም ብቸኛው መንገድ ወደ ዲፕሎማሲያዊ ጥረት መመለስ እንደሆነ በተደጋጋሚ አጽንኦት ሰጥተው ማንሳታቸው ተገልጿል። ጦርነቱ በቀጠለ ቁጥር ግንኙነቶችን መልሶ ለመገንባት ያለው ሁኔታ ይበልጥ አስቸጋሪ እየሆነ እንደሚሄድ የገለጹት ሊቀ ጳጳሱም በርካቶች በጦርነቱ መጎዳታቸውና እስካሁንም ድረስ በርካታ ያልዳኑ ቁስሎች ቢኖሩም ነገር ግን በታሪክ እንደሚታወቀው ሁሉም ግጭቶችና ጦርነቶች በመጨረሻ የሚቋጩት በድርድርና በስምምነት መሆኑን ገልጸው ከዚያም በጠላትነት ይተያዩ የነበሩ ወገኖች መካከል የእርስ በርስ ግንኙነት መልሶ የመገንባት ሂደት እንደሚጀመርና በዚህም ረገድ ዲፕሎማሲያዊ መፍትሄ እንደሚቀርብም አስረድተዋል። ይህንን ማወጅ እንደ ቤተ ክርስቲያን የእኛም ኃላፊነትና ግዴታ ነው ያሉት ሊቀ ጳጳሱም ወደ ሞስኮ የተጓዙት ስለ ሰላም ለመናገር በጦርነቱ ምክንያት የተረበሹትን ነፍሳት ለማጽናናትና ለማበረታታት እንዲሁም ጽናት እንዲኖራቸው የሰላም መንገድ እንዲከተሉና የተሻለ ቀን እንደሚመጣ እምነቱ እንዲኖራቸው ለመናገርና ለማበረታታት እንደሆነም ገልጸዋል። ከሁለትዮሽ ውይይቱ በኋላ የሩሲያ ውጭ ጉዳይ ሚኒስቴር ላቭሮቭ በሰጡት ቃለ መጠይቅ ላይ እንደተናገሩት ሊቀ ጳጳሱ በውይይቱ ወቅት ግጭቱ በተቻለ ፍጥነት እንዲቆም አጠቃላይ ጥሪ ከማቅረብ ውጪ ወደ ዝርዝር ጉዳዮች ያልገቡበትን ምክንያት የተጠየቁት ሊቀ ጳጳስ ጋላገር ይህ እውነት መሆኑን ገልጸው ቤተ ክርስቲያን ሁሌም የምትከተለው አቋም ይህንን መሆኑን፣ ቅድስት መንበር በድርድሩ ዝርዝር ጉዳዮች ውስጥ እንደማትገባ ያለውን ስቃይ ከግምት ውስጥ በማስገባት እንዲሁም ብፁዕ አቡነ ካርዲናል ማቴዎ ዙፒ ወደ ሩሲያ ፌዴሬሽን የሚያደርጉትን ጉዞ ከግምት በማስገባት የሰብአዊ ድጋፍ ሥራዎችን ማጠናከር አስፈላጊ መሆኑን በአጽንኦት ሲናገሩ የቆዩት ሊቀ ጳጳሱም በዚህ ረገድ ቅድሚያ የሚሰጣቸው ጉዳዮችን አስመልክተው እንደተናገሩት ይህ ጉዳይ እጅግ ወሳኝ መሆኑንና ቅድስት መንበርም የበኩሏን አስተዋጽኦ እያበረከተች እንደምትገኝ ጠቁመው ይህ ጥረቷም እስካሁን ድረስ ከፍተኛ አድናቆት ማግኘቱን የገለጹ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ራሳቸውም በሰብአዊ ጉዳዮች ላይ ትኩረት ማድረግና አጽንኦት መስጠት እንደሚገባ ማሳሰባቸውን አስታውሰዋል። ከዚህም በተጨማሪ የብፁዕ ካርዲናል ዙፒ የሰላም ተልእኮ እንደሚቀጥልና በአካባቢው የምትገኘው ቤተ ክርስቲያን እንዲሁም የካቶሊክ ማህበረሰቦች እያከናወኑ ያሉትን ተግባራት ለመመልከትና ለመመስከር እንዲችሉ በቅርቡ ወደ ሞስኮ እንደሚመለሱም ያላቸውን ተስፋም ገልጸዋል። ቅድስት መንበር የውይይትና የድርድር መንገድን እንደገና ለመክፈት የሚያስችል አዎንታዊ ሚናዋን ለማስበርከት ያላትን ፍላጎት አስመልክቶ የተጠየቁት ሊቀ ጳጳስ ጋላገር ይህ ጥረት ቀደም ብሎ የተጀመረ ነገር ቢሆንም እስካሁን ድረስ ግን ወደ ተግባር እንዳልተለወጠ አመላክተው በቅድስት መንበር ዲፕሎማሲያዊ መስሪያ ቤቶች በኩል ቀጥተኛ ተሳትፎ እንዲኖር ፍላጎቱ ያለ እንደማይመስላቸው፣ ነገር ግን ጉዳዩን ችላ ብለው እንዳልተዉትና ያሳዩት ተነሳሽነት አድናቆት ማግኘቱንም ጠቁመዋል። በዚህ ረገድ መልእክቱ ግልጽ መሆኑንና በዛሬው ዓለም ማንም ሰው ብቻውን ምንም ነገር መፍታት እንደማይችል ያመላከቱት ሊቀ ጳጳሱ ሩሲያም ሆነ ዩክሬን የዓለም አቀፉ ማህበረሰብ እና አጋሮቻቸውን እንደሚፈልጉ ጠቁመው ቅድስት መንበር የአደራዳሪነት ጥረቷን በማቅረብ እና በማጠናከር በማንኛውም መንገድ ለመርዳት ዝግጁ መሆኗን ለሁለቱም ወገኖች እንገልጻለን ያሉ ሲሆን ብፁዕነታቸው አክለውም ይህንን ለማከናወን ያለው ግብአት ውስን ቢሆንም ይህ በቅን ልቦና የሚደረግ ጥረት መሆኑን አስረድተዋል። ሞስኮ ውስጥ ከዲፕሎማሲው ማህበረሰብ ጋር የመገናኘት ዕድል የነበራቸው ሊቀ ጳጳሱም ቅድስት መንበር በተመሳሳይ ጊዜ ከዩክሬን እና ከሩሲያ ጋር በመወያየት ረገድ ስኬታማ የዲፕሎማሲያዊ አቅም መገንባቷን አስመልክቶ እንደተናገሩት ሞስኮ ውስጥ ከተለያዩ የዲፕሎማሲ ተወካዮች ጋር ያደረጉት ስብሰባዎች የቅድስት መንበርን የውይይት መንገድ ክፍት የማድረግ ተነሳሽነት ማጠናከር እንደቻሉ እና በዚህ ረገድ ሰዎችን ወይም ሀገራትን ማገልገል ምንም እንደማያላቸውን ጠንካራ እምነት ጠቁመው ይህ የቅድስት መንበር አቋም መሆኑን የገለጹት ሲሆን በእርግጥ እያንዳንዱ ሀገር የራሱን ስትራቴጂ በራሱ የመወሰን ሙሉ መብት እንዳለው አስታውሰው ሞስኮ በመምጣትና በሌሎች በአሁኑ ወቅት የሚደረጉትን ነገር በማድረግ እስካሁን የተተገበሩት ስትራቴጂዎች ይህንን አሳዛኝ ሁኔታ የመፍታት ረገድ ውጤት እያስገኘ መሆኑን አመላክተዋል።

0: ተዋል። ከሩሲያ ውጪ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ከተወያዩባቸው ጉዳዮች መካከል በተለያዩ የዓለም ክፍሎች የሚገኙ ክርስቲያኖችን የሚመለከቱ ሐሳቦች እንደሚገኙበትና በዚህ ረገድ ቅድሚያ የሚሰጣቸው ጉዳዮች ምን ምን እንደሆኑ የተጠየቁት ሊቀ ጳጳስ ጋላገር ከውጪ ጉዳይ ሚኒስትሩ ጋር በዩክሬን ውስጥ ካለው ጦርነት ጋር ብቻ የተያያዘ ሳይሆን በተለያዩ ጉዳዮች ለዓመታት የዘለቀ ግንኙነት እንዳላቸው ጠቁመው ሩሲያ ከራሷ የኦርቶዶክስ ክርስትና ሃይማኖት ተከታዮች ጋር ጥልቅ ትስስር እንዳላት እንዲሁም በተለያዩ የዓለም ክፍሎች ችግር የሚገጥማቸውን ክርስቲያኖች ጨምሮ ምንም እንኳ በአንዳንድ አገራት ሁኔታው በይፋ ሃይማኖታዊ ስደት ብሎ መጥራት ትክክል ባይሆንም የደህንነት እጦት፣ መድሎ፣ የተዛባ አመለካከትና መገለል በሚታይባቸው ቦታዎች ለሚገኙ ክርስቲያኖች ሁሉ የጋራ ስጋት እንዳለ ገልጸው ይህ የጋራ ቁርጠኝነታችንን ለማድረስ የምንጥርበት ዘርፍ ነው ብለዋል። ሞስኮን በጎበኙበት ወቅት በሩሲያ የሚገኘውን የካቶሊክ ማህበረሰብ የመገናኘትና የሰላም አራማጅ እንዲሆኑ የማበረታታት እድል ያገኙት ሊቀ ጳጳስ ጋላገር በዚህ ረገድ የካቶሊክ ቤተ ክርስቲያን ቁርጠኝነት ምን መሆን እንዳለበት ተጠይቀው ከሃይማኖት አባቶች፣ ከቀዳማውያት ማህበረሰብ አባላትና ከተለያዩ ካህናት ጋር ባደረጉት ውይይት እነርሱ ቀድሞውንም የሰላም አራማጆች እንደሆኑና በዕለት ተዕለት ሕይወታቸው ትናንሽ የሰላም ድልድዮችን በመገንባት ይህንን ተግባራዊ እንደሚያደርጉ መናገራቸውና ባላቸው ቀረቤታ በማህበረሰቡ ላይ ተጽዕኖ የማሳደድ አቅም ስላላቸው የቤተ ክርስቲያንን የበጎ አድራጎት ሥራዎች የሚያስቀጥሉ እንዲሁም በቤተ ክርስቲያን የትምህርትና የጤና ተቋሞች አማካኝነት በሥራ ላይ የሚገኙ በመሆናቸው ይህ ደግሞ በቤተ ክርስቲያኗ ለእርቅና ለሰላም ያላትን ቁርጠኝነት የሚያሳይ ተጨባጭ ማሳያ ስለሆነ ይህ ከማንኛውም ቃል በላቀ ሁኔታ አሳማኝና ገላጭ መሆኑን አስምረውበታል። በእነዚህ የዓለም ክፍሎች ውስጥ ባሉት እጅግ አስቸጋሪ ሁኔታዎች ምክንያት ሁለንተናዊቷ ቤተ ክርስቲያን እነዚህን ማህበረሰቦች እንዴት የበለጠ መደገፍ እንደምትችል፣ እረኞቻቸውንና ምእመናኑን እንዴት ማበረታታትና መንፈሳዊ ትስስሮችን እንዴት ማስቀጠል እንደምትችል ማሰብ እንዳለባት አሳስበው ወደ ዓለም የትኛውም ክፍል ለጉብኝት በሚሄዱበት ወቅት የሚያገኟቸውን ሰዎችና ማህበረሰቦች ሁል ጊዜ በጸሎታቸው እንደሚያስቧቸው የገለጹ ሲሆን ስለ ተልእኮ ዲፕሎማሲያዊ ገጽታም ተመሳሳይ ነገር ማለት እንደሚችሉ ጠቁመው የሰላምና የፍትህ ፍላጎቶችን ሁል ጊዜ በጸሎታቸው እንደሚደግፉ፣ ሰላም ከእግዚአብሔር የሚሰጥ ስጦታ ስለሆነ በዚህ ጊዜም ይህንኑ እንዳደረጉ ገልጸው ይህንን ሰላም ለመቀበል ዝግጁ መሆን ግን በእያንዳንዱ ሰው ላይ የተመሠረተ መሆኑን በማሳሰብ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 28 2018 ዓ.ም ተብረት ዕለታዊ ስርጭታችንን ነው። ክብሯንና ክብራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ኢየሱስ መንግሥተ ሰማያትን በምልክቶችና በተአምራት የገለጸው ለምንድን ነው? ኢየሱስ ንግግሩ በምልክቶችና በተአምራት እንዲታጀብ ያደረገው የእግዚአብሔር መንግሥት በእርሱ በመሲሁ እንደሚገኝ ለመመስከር ነው። አንዳንድ ሰዎችን ከበሽታቸው ብፈውስም እንኳን ወደ ዓለም የመጣው ከዚህ በታች ያሉትን ክፋቶች ሁሉ ለማጥፋት ሳይሆን በተለይ ከኃጢአት ባርነት ነፃ ሊያወጣን ነው። አጋንንትን ማስወጣቱ የእርሱ መስቀል በዚህ ዓለም ገዢ በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ላይ ድልን እንደሚያቀዳጅ አመለከተ። በመንግሥቱ ኢየሱስ ለሐዋርያቱ ምን ሥልጣን ሰጣቸው? ኢየሱስ የትንሣኤ የወደፊት ምስክሮች ይሆኑ ዘንድ 12ቱን መረጠ። የተልእኮ የማስተማር፣ ኃጢአትን ይቅር የማለት እና ቤተ ክርስቲያንን የመገንባትና የማስተዳደር ሥልጣን ተጋሪዎች አደረጋቸው። በዚህ ማኅበር ውስጥ ጴጥሮስ የመንግሥተ ሰማይን መክፈቻዎች ተቀበለ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 በተልእኮውም ውስጥ እምነትን የመጠበቅና ወንድሞቹን የማበረታታትን ቀዳሚ ስፍራ ያዘ። ተአምራዊ የመልክ መለወጥ ትርጉሙ ምንድን ነው? ተአምራዊ የመልክ መለወጥ በተለይ ቅድስት ሥላሴን ያመለክታል። ይኸውም

በእርግጥም የአብ ክቡር መሆኔን ለዓለም ያውጅ ዘንድ በተራራ ላይ መልክህ ተለወጠ። ደቀ መዛሙርቴም እስከ ተሻላቸው ድረስ ክብርሄን አዩ። የቢዛንታይን ሥርዓት አምልኮ የኢየሱስ የመሲህነት ወደ ኢየሩሳሌም መግባት የተከናወነው እንዴት ነው? የተወሰነው ጊዜ በደረሰ ጊዜ ኢየሱስ ሕማማቱን ሊቀበል ሊሞትና ከሙታን ተለይቶ ሊነሣ ወደ ኢየሩሳሌም ሊወጣ መረጠ። የመንግሥቱንም መምጣት እንደሚያሳይ መሲህ ንጉሥ በአህያ ላይ ተቀምጦ ወደ ከተማው ገባ። ትንንሽ ልጆችም በደስታ ተቀበሉት። የእርሱንም የውዳሴ ዜማ በጌታ ስም የምመጣ የተባረከ ነው፣ ሆሳዕና አድነን በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 እየተባለ በሥርዓተ ቅዳሴ ወቅት ይዘከራል። ቤተ ክርስቲያን የሕማማት ሳምንትን ሥርዓተ አምልኮ የምትጀምረው ኢየሱስ ወደ ኢየሩሳሌም የገባበትን የሆሳዕና ዕለት በማክበር ነው። ኢየሱስ ክርስቶስ በጰንጠናዊ ጲላጦስ ዘመን ተሰቃየ፣ ተሰቀለ፣ ሞተ፣ ተቀበረ። የኢየሱስ የፋሲካ ምስጢር አስፈላጊነት ምንድን ነው? ሕማማቱን፣ ሞቱን፣ ትንሣኤውና የክብር ዕርገቱ የያዘው የኢየሱስ የፋሲካ ምስጢር የክርስቲያናዊ እምነት ማዕከል ነው። ምክንያቱም የእግዚአብሔር የማዳን ዕቅድ ለአንዴና ለመጨረሻ ጊዜ የተፈጸመው በልጁ በኢየሱስ ክርስቶስ ፈዋሽ ሞት ነውና። ኢየሱስን ሞት እንዲፈረድበት የቀረቡ ክሶች ምን ነበሩ? አንዳንድ የእስራኤል መሪዎች ኢየሱስን የከሰሱት ሕገ ኦሪት፣ የኢየሩሳሌም ቤተ መቅደስ በተለይም ራሱን የእግዚአብሔር ልጅ ነኝ በማለት በአንድ እግዚአብሔር የማመን እምነትን ጥሷል በማለት ነው። በዚህ ምክንያት የሞት ፍርድ እንዲፈረድበት ለጲላጦስ አሳልፈው ሰጡት። ኢየሱስ ለእስራኤል ሕግ የነበረው አቋም ምን ነበረ? ኢየሱስ በሲና ተራራ ላይ ለሙሴ ከእግዚአብሔር የተሰጠውን ሕግ ትክክለኛ ትርጉሙን እንዲይዝ በማድረግ ፈጸመው እንጂ አላፈረሰም። እርሱ ራሱ ይህን ሕግ ሙሉ በሙሉ የፈጸመው መለኮታዊ ሕግ አውጪ ነበረ። ከዚህ በተጨማሪ እንደ ታማኝ አገልጋይነቱ ኃጢአትን በምደመስስ የመስቀል ላይ ሞቱ አማካይነት በመጀመሪያው ኪዳን ዘመን በሰዎች ለተፈጸሙ ጥፋቶች በዕብራውያን መልእክት ምዕራፍ 9 ከቁጥር 15 ሁሉ ብቸኛ ማስተሰሪያ የሚሆን መሥዋዕት አቀረበ። በኢየሩሳሌም የነበረው ቤተ መቅደስ በተመለከተ የኢየሱስ አቋም ምን ነበረ? ኢየሱስ የኢየሩሳሌም ቤተ መቅደስን ይጠላል ተብሎ ተከሰሰ። እርሱ ግን የአባቱ ቤት እንደሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 አድርጎ ያከብረው ነበረ። አብዛኛውን ትምህርቱን ያስተማረውም እዚያ ነበር። ነገር ግን ከራሱ ጋር አያይዞ ቤተ መቅደሱ እንደምፈርስ ተነበየ። ራሱንም እግዚአብሔርን በሕዝቡ መካከል የሚኖርበት እውነተኛ ስፍራ እንደሆነ አመለከተ። ኢየሱስ የእስራኤልን በአንድ አምላክና አዳኝ ማመን ተቃውሟልን? መሲያዊ የተስፋ ቃሉን የፈጸመበትና ኃጢአትን ይቅር በማለት እግዚአብሔር ጋር ትክክል መሆን የገለጸበትን አስደናቂ መለኮታዊ ሥራ ባከናወነ ጊዜ እንኳን በአንዱ እግዚአብሔር ማመንን ከቶ አልተቃወመም። ነገር ግን ኢየሱስ በእርሱ እንዲያምኑና ከኃጢአታቸው እንዲመለሱ ያቀረበው ጥሪ እግዚአብሔርን እንደ መስደብ ተቆጥሮ በአይሁድ ሸንጎ ፊት ሞት እንዲፈረድበት ያስቻለ አሳዛኝ አለመግባባት መሆኑን መረዳት ይቻላል። ለኢየሱስ ሞት ተጠያቂ ማን ነው? የኢየሱስ ሕማማትና ሞት በዚያን ዘመን አይሁዳውያንን ሁሉ ወይም በዘሮቻቸው ምክንያት የመጣ ነው ብሎ በጅምላ መናገር አይቻልም። እያንዳንዱ ኃጢአተኛ ማለትም እያንዳንዱ ሰው የአዳኙ ሕማማት እውነተኛ ምክንያትና መሣሪያ ነው። በዚህ ረገድ በይበልጥ የሚወቀሱት በተለይ ክርስቲያኖች ሆነው ዘውትር በኃጢአት የሚወድቁ ወይም በክፋታቸው የሚደሰቱት ናቸው። የኢየሱስ ሞት የእግዚአብሔር ዕቅድ አካል የሆነው ለምንድን ነው? እግዚአብሔር በኃጢአት ምክንያት ሞት ተፈርዶባቸው የነበሩትን ሰዎች ሁሉ ከራሱ ጋር ለማስታረቅ ስለፈለገ ራሱን ስለ ኃጢአተኞች አሳልፎ የሚሰጥ ልጁን ለመላክ በፍቅሩ ወሰነ። በተለይ የመከረኛው አገልጋይ መሥዋዕት እንደሆነ ተደርጎ በብሉይ ኪዳን የተነገረው ኢየሱስ ሞት የተፈጸመው በቅዱሳት መጻሕፍት መሠረት ነው። ክርስቶስ ራሱን ለአብ የሰወው በምን ዐይነት መንገድ ነው? የክርስቶስ ሙሉ ሕይወት
የደህንነት እቅዱን ለመፈጸም ለአብ በፍቃደኝነት የተሰጠ መስዋዕት ነው። እርሱ ሕይወቱን ለብዙዎቹ ቤዛ አድርጎ በማርቆስ ወንጌል ምዕራፍ 10 ከቁጥር 45 ሰጠ።

በዚህም መንገድ የሰውን ዘር በሙሉ ከእግዚአብሔር ጋር አስታረቀ። ሰባዊነቱ የሁሉንም ሰዎች ደህንነት የሚመኘው የዚህ መለኮታዊ ፍቅሩ ነጻና ፍጹም መሳሪያ ለመሆን የእርሱ ሕማማትና ሞት በግልጽ አሳየ። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ የተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላትን ቅጂ ከተተረጎመው መጽሐፍ ከአንቀጽ 547 እስከ 647 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የነሐሴ 28 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።